ደስታ ገደብ ለፍላጎት ይሳ ጊዜ ሰዓት መደብ በዱር አጎዳል ለሰዋ ደማመር እድሜ ገመ ልክ ይሆናል ልኩን እንዳሰብ ነው እናሸናት ለኛ ለራሳችን

የስታገድብ ለፍላጎት ይሳም ጊዜ ሰዓት መደብ በዱር አቆጣጠር በሰው አደማመር እድሜ ገመር ልክ ይሆናል እኩል እንዳሰብ እንዳሸናትልኛ ለራሳችን ብለን